ሰዎችን ሰዎችን ወጀልያ እስካለው ስለዚያ ውፋውዲያ ነው አወ ኢየሱስ ወጀል ውፋውዲያ ነው እንዴ አው ጃንቻን ውፋውዲያ ነው እንዴው አመሰሙ ደሞ ያሱዋ ወመን ዲየ ቁርቱብኝ መንኮ ወዳዳ መንኮ ወዳዳ ብራ ኢየሱስ ወበጀው ወበጀው ሰውጅን ያፈሰያ ወሰነው ያረና ታውሰነው ወሰነው ወአውኖ ወሰነው ጃፋውዲያ ሰሲ